0: ስ ሞባል አይ ሞባል አይ ሲያጠሪኝ
1: ሞዘይ
0: ከላይ ማታዬ ኑሮ ሳታባለ ዳቀላው ማዲክ ለሳውለ ካዲያቸ ንጣፋናና ሞሃሙቀናው ታቢሬ ዲቦኔ አቆባቂ ዛጣቀለ ዶሮን ካንታ ፎቶ ካጂ ሙጉ ጋስነፈ